0: ደመምክ የቢ ሱረቱ ጠላቁ ገ ሀወና አያቱ ፈሻግን እሱረቱ ገ ባረወና አያቱ ገን የለ ኤይ ሚ ሱረቱ ገ እመ ፈሁ አያቱ ገን የለ ሚየድጎ ሚ ፊላውል እመ ፍረተማ ሲማ ኪያበለ
1: أسكنوهن من حيث سكنتم من وجودكم